0: ኣይትነብርን ኢኻ ምስቲ ዘሎ ኩነታት ነቲ ሕጊ ናይቲ ትራፊክን ነቲ ገለን ምስትን ዘለዋ መካይን ኢካ ክትከይድ ዘለካ ዓመፅ ክሳብ ዘይብሉ ክስታይ ስለ ዘይብሉ ኣነ ናይ ቦታተይ እጀ ጠባብ ገይረ የ ክነብር ኢሉ እጀ ጠባብ ገይሩ ዝዘውር የለን ኣብቲ ክስታይ መቸም ሕጂ ኣብኡዩ ዘሎ እቲ ክስታይ ትንቕሓት ምስ መፀ ሓንሳብ ምስ ፈለጥካዮ ዘይክትፈልጦ ይትኽእልኒ ኢኻ እዚ ኣይፈልጦን ክድምስሶ እየ ሕጂ ዝፍልጠት እዚ ክትብልሲ ትኽእልኒ ኢኻ ስለዚ ጉለት ንቕሓት ክኸውን ይኽእል እዩ ግን ከዓ ኣብኡኢና ክንዓብካ ኣለና ማለት እየ ምሻ ኣለካ ወላ ኣብ ዓዲ ምስ ተመለስካ ድሓን ኣብ ዓድና ንመለስ እሞ ብፀርፍን ብምጉዕዕዓን ከፈራርዓ ከየ ትብል ተለካ ኮንካ ንኣብነትሲ ናብ ባህሊ ኮንካ ንትምለስ ዘለካ ካብ ንቕሓት ኢኻ ንድሕሪት ከተንሳሓብ ትደሊ ዘለካ እሞ ከምቲ ዝበልካዩ ናይ ንቕሓት ፍልለይ ኣሎ ከምቲ ዝበልካ ይ እቲ ኣነ ንኩሉ ገበነኛ ወይ ገገኛ ናገለይ ከምኩ ዝብል ዘለኩ ኮንቴክስት እንተዳርኢኸ ብብዙሕ ነገር ተሃሪምና ተኸትኪትና ዝመፃና ስለ ዝኮና ኣብቲ ሪሌሽንሽፕና ኣብ ሓዳር ጥራይ ኮ ይኮነ ሚክኤል ኣብና ሓድሕድና ኮይና ኣብ ተዳሪኻ ያ ዝበዝሕ ግዜ መንእሰይ ብፍላይ ኤርትራውያን ጥራይ ዝሰትዩላ ባር ወይ ቤት መግቢ ወይ ገለ እንተደኣ ምሲኻ ኣብ መወዳእታ ብጥርሙዝ ምፍጋዕ ትውድእ ኣሜዚንግ ኣዚ ፃዕዱ ሰትዮም ኩሉ ሰትዩ ኣብቲ ናይ ኤርትራዊ ክሳ ክትሪኦ ከለካ ግን ኢት ኤንድስ ኢን ሞስት ኦፍ ኢት ዳርጋ ዝበዝሕ ሰብ ብቫዮለንስ እዩ ክሳይ ዝገብር ስለዚ በቲ ሓደ ወገን እቲዝሓለፍናዮ ኣሎ እቲ ካልኣይ ወገን ድማ ንቕሓት ካ ኣሎ እቲ ናይ ንቕሓት ጉድለት ካ ኣሎ እንታይ እዩ ነቲ ኮንስቲትዩት ዝገብር ኣብዩስ ሓደ ሰብ እንዳናኣስካ ምርኣይ እንዳጓዕባዕካ እንዳፈራራሕካ ምርኣይ ምንኣስ ሃይማኖታዊ ጥቕስታት ተጠቂምካ ክትከውን ይኽእል ባህላዊ ጥቕስታይ ክኸውን ይኽእል ገንዘብ ክኸውን ይኽእል ቅልፅም ሓይሊ ክኸውን ይኽእል እቲ ናይቲ ፀቕጢ ናይቲ ሕብረተሰብ ክኸውን ይኽእል እዚ ኩሉ ነታ ጓለንስተይቲ ዝበዝሕ ኣብ ተባዕትዎ የለን ማለት ኣይኮነን ግን ብዝበዝሕ ነታ ጓለንስተይቲ ዘንእስ ዘዳኽም ዝሕምሽሽ ዝሰብር ተደኣ ኮይኑ ገሊኡ ብንቕሓት እለይ ገሊኡ ግን ብንቕሓት ዘይእለኸ ኣሎ ባይዘወይ ኣብቲ ኣነ ከም ትሬነር ናይ ዝርእስቲ እዚ ትሬነር ኮይነ ዝሰርሓሉ ዝነበርኩ ግዜ ገገሊኦም ናይ ዶሜስቲክ ኣቢዩስ ትምህርቲ ይወስዱ እሞ ተባዕትዮ ዝያዳ ረቁ ዘይ ጌት ስማርት ኣት ኣቢዩዚን ነቶም ደቂ ኣንስትዮ ማለት እዩ ምክንያቱ ንዓታቶም ኮንትሮል ኢሹ ኢዝ ኦፍ ኮንትሮል ንዓታቶም ጉዳይ ሲ ከመይ ገይረ እቋፃፀራ ከመይ ገይረ መልካ እዩ ዘሎ ስለዚ ናይ ምምላኽ ሕቶ ስለ ዝኮነ ነቲ ሜላ ተማሂሮም ነው ብክስታይ ይገብርዎ ማለት እዩ ከም ሪቨርስ ኢንጂነር ገይሮም ክብለፁለን ክሳይ እውን ይረአዩ ስለዚ ገሊኡ ናይ ንቕሓት እዩ ገሊኡ ድማ ናይ ትሪ ልቢ እዩ ኣነ ዝበልኳትኩን ምባል እዩ እዚ ኩሉ ግን ኣብ ምንታይ ኮንቴክስት ንሪኦ ኣለና ከዓ ኣገዳሲ እቲ ዝሓለፍናዮ ከዓ ሓደ ረቑሒ ይክብል ደሊ
1: ፅቡቅ ኣላ ሕጂ ካበን
2: ወልክ ሰምዎ ፀኒኹም ክብርኣብ መስገን ሂዘ ሜሪጅ ካውንስለር ከምዚ ገልፆ ፀንሐ ኣክቹሊ ብሓፈሽኡ እቲ ናይ ብሓቂ የድልየና ዶ ንዝብል ኦሪንቴሽን ዝብል ኣሎ ሳምታይምስ ሓዳር ንገብር ሞ ሓዳር ኣንደርስታንድ እንታይ ሓዳር ንዝብል እውን ርዲት ክልወና ኣሎ ብፍላይ ብፍላይ ብዘይ ገድስ መዓት መፂና ወላ ነዊሕ ሓመድ ደገበርያ ብሓዳር እውን ትሪኦ ኢኻ ብዙሕ ነገራት ክፈርስ ወይ ክጋግ ክትሪኦ ኢኻ እቲ ቀንዲ ኮንቴስት ከምዚ ክትገልፆ ፀንሐ ምርዲኢት ማይ ወይ ዘ ሃይወይ ባህሊ ገለ ዝበሃል ኣይ ቲንክ ከም ሕብረተሰብ ብሓፈሽኡ ንሕና ሕጂ ስፐሲፊክ ብዛዕባ ኤርትራን ስለ ንዛረብ ዘለና ኢና ንበር ዝኾነ ካልኣት ኒክስ እውን ፀገማት ብድሆታት እውን ኣለዎም እንዳስዋይ ኣብ ገለገለ እቲ ዲቨርስ ሬት ሃይድ ኸይድ ድሕሪ ዓመት ዲቨርስ ትርኢ ድሕሪ 2ልተ ዓመት ዲቨርስ ትርኢ እጂ ተሓትት ነብስኻ እንታይ እዩ ስለምንታይ እዩ ኣብዚና ንበፅሕ ዘለና ስለምንታይ ተመሪዕና ትብጌንዎዝ እዚ ነቲ ካልቸር ነቲ ክትዕግብ ዲኻ ንስድራኻ ዲኻ ትዕግብ ዚኻ ዋላ እቲ ኖሩን ብድበሃል ንከምኡ እዩ ከ ትገብሮ ዘለካ ንዝብል ብጣዕሚ ኣይ ቲንክ ኣገዳሲ ቶፒክ እዩ ንምንታይ ሕሉፍ ሓሊፉ ብዙሕ ፀገማት ንርኢ እዩ ኣብ ምድፍፋራ ምቅጥታላ ንሪኦ ዘለና ሕብረተሰብ ማለት እዩሞ ኣገዳሲ ኣይ ሆፕ ኣብ ኤረሳት ከትኩም ክትከታተልዎ ተስፋ ገብር በቲ ቀዳመይ ትክፋል እዚኣ ትመስል ካልእ ትክፋል ድማ ንመፅ ዘሎ ደፍነሊ ንመፅ ዘሎ ሰንበት ኣይውል ክፃወተልኩም እየ ክትከታተልዋ ውን ንመፅ ዘሎ ሰንበት ተስፋ ይገብር ወል እዚ መደብና ኣብ ናይ ምዝዛቡ ስለዝኾነ ነዚ መደብና ምክታልኩም እንዳመስገንኩ ኣብዚ መፅ ዘሎ ሰንበት ስጋብ ንራኸብ ሰላም መዓልቲ ብኒ ኢልኩም

ሓበሬታ ንኣሕዋትን ኣሓትን ንሓደስቲ ገዛውቲ ክትገዝኡ ዝደልዩ ፓይን ክሪክ ዝተባህለ ቦታ ሳውዝ ዌስት ኣብ ካልግሪ 210 ኣቨኒ ኦፍ ንሕርከይትኩም ብፍሉጣት ሃነፅቲ ኣባይቲ ኣንቶም ዝተባህሉ እቲ ቦታታት ከዓ እቲ ኤርያ ድማ ፅሙው ዝበለ ኮይኑ ሲንግልስ ሃውሳት ዘለዎ ብዝበለፀ ግን ንኣሽዶካኩንን ከምኡን ፕሌይ ግራውንድ መፃወቲ ቆልዑ ዘለዎ ብሕጂ እውን ላይብረሪ ክመፅኹም ምዃኑ ኣብቲ ከባቢ እንዳሓበሩ ዋጋ ድማ ትሕቲ 600,000 ኮይኑ ንዝያዳ ሓበሬታ እንሕርክ ዘሊኹም ቪዚት ሾውሆም ከይትኩም ወይ ድማ ማክላውድ ትሬል 210 ኣቨኒ ሳውዝ ዌስት ኦፍ ንሕርከይትኩም ክትኽቦ ትኽእሉ ኢኹም ብዝበለፀ ድማ ዌብሳይቶም experiencepinecreek.com